አሰይስቶም ባውነት ካለላ ታምሩሽቶም ሲበላ የብርሃን ዘውድ የብርሃን አክሊል ደፍተሽ ድረሽልን በሰረገላ ሆነሽ ይሻሻሉ አጋንንት አንቺን ሲያዩሽ ስታገለግል በቤተ መቅደስ ስትሰራ ነይውጭ አሏት ሊቃውንት መክረው በሴራ ተመግኝተው ምናምን ኃጢአት ሳትሰራ እንደ ፀሐይ ገላዋ እንደ ሳት ሲያበራ ትሙት ብለው ማይ ዘለፋም ቢያጠጧት እንደገና ብርሃን መሆኑ ባሰባት ያንን ግሩም ያንን ደስ የሚል መዓዛ በንጽህና ያለ ሩካቤን አርግዛ ወለደችው በቤተልሔም ተጉዛ ምጥ የለባት በመላክ እጅ ተይዛ የታደለች የተባረከች ፍጥረት የበላውን ሰባ ስምንቱን ነፍሳት አገባችው በጥርኝ ውሃ ገነት ከአድማስ አድማስ ወረቀት ቢሆን መሬት ቀለም ቢሆን የሶስት ወር ውሃ ክረምት በር ቢሆን የዚህ ዓለም ሁሉ እጽዋት ቢጻፍ አልቅም የታምርሽ ብዛት ንግባር ብሎ ገና ሲፈጥረን ከጥንት ፈጥሮ

ይፈርድበት መች ይወዳል ከሳት እኛ ግና በኃጢአታችን ብዛት እንወድቃለን ከዚያ ጨለማ ክርፋት አደራሽን ምዛይታልን ብጽይት በማልቀስሽ በመጨነቅሽ ብዛት ሩሲለን እንድታጭን ከሳት ቃል ኪዳንሽ እጅግ ታላቅ ነው ከጥንት አንችናም ነው እንዴት ይጓዳል ፍጥረት ማህደሩ አምላከ ሰማይ እናት ታይቶ አይጠገብ ሁልጊዜ ልጅሽ ምህረት እኛን በቀኝ